እዚ ድምፂ ሓርነት እዩ ድምፂ ሓርነት ብሓልዮት ኤርትራዊ ዴሞክራሲያዊ ማሕበር ናይ ሰልፊ ዴሞክራሲ ህዝቢ ኤርትራ ካብ ከተማ ካስል ዝመሓላለፍ መደብ ፈነወረድ እየ እዚ መደብ እዚ ወትሪ ሓሙስ ካብ ሰዓት 5 ክሳብ ሰዓት 6 ናይ ምሸት ኣብ ዘሎ ግዜ ብኣንቴና ኣብ 105.8 መጋሃርዝ ብካብል ድማ ኣብ 97.8 መጋሃርዝ ዝፍኖ ኮይኑ ዓርቢ ንግሆ እውን ካብ ሰዓት 9 ክሳብ ሰዓት 10 ኣብ ዘሎ ግዜ ይድገም ብኢንተርነት ንእትከታተሉ ድማ ፍራያስ ራድዮ ካስል ኢልኩም ምስተኣቱ ኣብ ሙሉእ ዓለም ዘለኹም ብቐጥታ ክሰምዕና ከም እትኽእሉ ንሕብር።

0: ዝኸበርክንን ዝኸበርኩምን ሰማዕትና ከመይ ቀኒኹም ክሳብ መወዳእታ መደብና ምሳና ክትፀንሑ እናዓደምና ንሎሚ ሓሙስ 14 ጉንቦት 226 ቀሪብናልኩም ዘለና መደባት ብቐዳምነት እዋናዊ ሰሙናዊ ዜናታት ክህልውናዮም ቀፂሉ እስከ ብዛዕባና ኸ ንዛረብ ዝብልን ንቃልሲ ኣካል መነባብሮኻ ጌርካ ምውሳድ ዝብልን ክልተ ጽሑፋት ክፍሊ ዜና ሰልፊ ዲሞክራሲ ህዝቢ ኤርትራ ከታቲልና ክነቕርበልኩም ኢና ኣብ መንጎን ምሩፃት ሙዚቃታት ኣለውና ብሩኽ ምሸት ሰናይ ምክትታል።
1: Did you hear?

ምልክታ ንፅምብል ናፅነት ኤርትራ ምልክታ ብመንእሰያ ሰልፊ ዲሞክራሲ ህዝቢ ኤርትራ ዞባ ኤውሮጳ መበል 35 ዓመት ፅምብል ናፅነት ኤርትራ ንዕለት 23 ጉንበት 2026 ኣብ ከተማ ሌቨርኩዝን ሃገረ ጀርመን ኣብ ምድላው ስለ ዘሎ ኩሎም ደሊት ለውጢ ኤርትራውያን ንኽሳተፍዎ ብክብሪ ንዕድም ኣብ ቦታ ፅምብል ብድሓን ይራኽበና ናፅነት ኤርትራ ንዘለኣለም ይምበር ክብርን ዝኽርን ንስዋኣት ኤርትራ ኣኽበርትኹም መንእሰያት ሰልፊ ዲሞክራሲ ህዝቢ ኤርትራ

ክቡራት ሰማዕትና ካብዚ ቀፂልና ምክትታልኩም ኣይፈለየና እናበልና ዝርዝር ዜና ነቕርበልኩም። ኣስተምህሮ ኣባላት ሰልፊ ዲሞክራሲ ህዝቢ ኤርትራ ብፃይ መንግስቲ ኣብ ኣስመሮም ኣባል ማእከላይ ባይቶ ሰልፊ ዲሞክራሲ ህዝቢ ኤርትራ ብ9 ጉንበት 226 ንኣባላት ሰልፊ ኣስተምህሮ ሂቡ። ኣብዚ ብጥምሮ ኣብያተ ፅሕፈት ውደባዊ ደቂ ኣንስትዮን መንእሰያትን ሰልፊ ዲሞክራሲ ህዝቢ ኤርትራ ዝሰርዖ መድረኽ ብፃይ መንግስቲ ኣብ ዝምድና ሃገርን መንግስትን ኣመዓባብሎኦም ብዝብልን ተዛመድቲ ዛዕባታትን እዩ ኣስተምህሮ ሂቡ። ኣብ ኣስተምህሮኡ ካብ ጥንቲ ጀሚሩ ብዛዕባ ኣመዓባብላ ሃገርን መንግስትን ብታሪኻዊ ተረኽቦታት ኣሰኒዩ ሰፊሕ መግለፂ ሂቡ። ብዛዕባ ቅድሚ ምምፃእ ደርባዊ ምፍልላያት ዝነበረ ኩነታት ሕብረተሰብ ዝገለፀ መንግስቲ ኣብ በቢግዜኡ ሃገራት ኮነ መንግስትታት እናማዕበሉ ዝመፅሎም ደረጃታት እውን ብኣብነታት ብምስናይ ኣብሪሁ። ኣታሓሒዙ ከዓ ሃገራት ኤውሮጳ ድሕሪ ናይ በርሊን ኮንፈረንስ 1884 ኣፍሪቃ ንምክፍፋል ወሲኖም ዝተንቀሳቀስዎን ሃገራት ኣፍሪቃ ከዓ ካብቲ ኤውሮጳዊ መግዛእቲ ናፃ ንምውፃእ ዘካየድኦ ቃልስን ጠቒሱ። ሃይማኖታት እውን ኣብ ዕብየት ሃገርነትን መንግስትነትን ዝነበሮም ተፅዕኖታት ዝገለፀ መንግስቲ ኣብ ብዛዕባ ሃገራት ኣብዝሓ ብሄራትን እንኮ ብሄርን ኣብሪሁ። ኣታሓሒዙ ከዓ ብዛዕባ ኣመዓባብላ ዝተፈላለዩ ናይ ምምሕዳርን ምምራሕን ባህርያት ዝነበሮም ስርዓታ መንግስትታት ዘርዚሩ። ኣብዚ እዋን እዚ ዓለምና ብኣህጉራዊ ሕግታት ናብ ዘይግዛእ ኣህጉራዊ ትካላት ዘኽብርን ናበይ ገጹ ከም ዝምዕብል ዘይፍለጥን ሓደገኛ ናይ ሓያላትን ሃብታማትን ስርዓት ትወድቕ ከም ዘላ ዘርእዩ ምልክታት ብሰፊሑ ኣብሪሁ። ተሳተፍቲ ኣኼባ ነቲ መግለፂ ብፅሞና ድሕሪ ምስማዕ ዝተፈላለዩ ሕቶታት ኣቕሪቦም ኣብ ምምላሶም ሰፊሕ ምይይጥ ተኻይዱ። ካብቶም ኣዛረብቲ ዝነበሩ ዛዕባታት ሓደ ዝወደቐ መንግስቲ ዝብል ኮይኑ ምስቲ ኣብ ኤርትራ ዘሎ ኩነታት ብምዝማድ ዓሚቕ ምይይጥ ተኻይድሉ። ምዝ ምስ ተተሓዘ ኣብ ኤርትራ ኣብዚ እዋን እዚ ህዝቢ ዝማእከለን ቀዋማዊ ትካላት የለዋን ጥራይ ዘይኮነ እቲ መንግስቲ ንቐጻልነቱ ዝግልገለለን ትካላት እውን ህይወት ከም ዘየብለን ዘረድእ መብርሂ ተዋሂቡ። ምዝ ብዝተተሓዘ እቲ ካብ ኤርትራ ወፃኢ ዝንቀሳቐስ ዘሎ ኤርትራዊ ናይ ለውጢ ሓይልታት ንኸድምዕ ምስቲ ኣብ ውሽጢ ሃገሩ ኮይኑ ለውጢ ዝብህግ ዘሎ ናይቲ ለውጢ በዓል ቤት ህዝቢ ኤርትራ ክተኣሳሰር ምኽኣልን ዘይምኽኣልን ወሳነ ምዃኑ ኣብቲ መድረኽ ተዘሪብሉ። ኣብ መወዳእታ ተሳተፍቲ ከምዚ ዝኣመሰለ ኣተሓሳስባ ናይ ምምዕባል ኣስተምህሮ ክቕፅል ኣብ ኣባላት ሰልፊ ዲሞክራሲ ህዝቢ ኤርትራ ጥራይ ከይተደረተ ናብ ሰፍሐ መድረኽ ንኽብርኽ ለብዋ ኣቕሪቦም። መዚ ምትሓዝ ከዓ ዘተኣማምን ናይ ለውጢ ዓቕሚ ንምዃን ናይ ለውጢ ሓይልታት ብሓባር ዝቃለሱሉ መድረኽ ንኽፍጠር ቀጻሊ ፃዕሪ ንኽካየድ ፀዊዖም። ፍሉይ ልኡኽ ሰብኣዊ መሰል ኤርትራ ክቕፅል መፀዋዕታ ቀሪቡ። ኣስታት 31 ዘይመንግስታዊ ማሕበራት ጉዳይ ሰብኣዊ መሰል ኤርትራ ዝከታተል ዘሎ ፍሉይ ልኡኽ ሱዳናዊ ዶክተር መሓመድ ዓብደሰላም ባበከር መዝነቱ ክናውሓሉ ብ12 ጉንበት 226 ብፅሓፍኦ ደብዳቤ ከም ፀውዓ ቢቢሲ ዓቢራ። እቲ መፀዋዕታ ናብ ኦምቲ ኣባላትን ተዓዘብትን ባይቶ ሰብኣዊ መሰል ሕቡራት ሃገራት ዝቐረበ ኣብቲ ካብ 15 ሰነ ክሳብ 1 ሓምለ 2026 ዝካየድ መበል 62 ዓመታዊ ጉባኤ ባይቶ ሰብኣዊ መሰል ፍሉይ ጠመተ ንኽወሃቦ ብዝብል ምዃኑ ተፈሊጡ። እቲ መፀዋዕታ ናይተን ዘይመንግስታዊ ትካላት እቲ ፍሉይ ልኡኽ ንቕፅል ጥራይ ዘይኮነ እቲ መበል 62 ጉባኤ ንሰብኣዊ መሰል ኣብ ኤርትራ ኣብ ዝምልከት ተሪር ውሳኔ ንኽውሰን ዘተሓሳሰበ ምዃኑ እውን እቲ ካብ ቢቢሲ ዝተረኽበ ዜና ዓቢሩ። እተን ናይ ሓባር መፀዋዕታ ዘቕረባ ዘይመንግስታዊ ትካላት ኣቐዲመን ክተሓሳሰባ ዝተገደዳ እቶም ነቲ ምንዋሕ ናይቲ ፍሉይ ልኡኽ ዝድግፍ ወገናት ዲፕሎማስያዊ ስራሕ ዘካይድሉ እኹል ግዜ ንኽረኽቡ ብዝብል ምዃኑ ጠቒሰን። እዚ መበል 62 ዓመታዊ ኣኼባ ድሕሪ 25 ዓመት ማእሰርቲ ጉጅለ 15 10 ዓመት ንኤርትራ ዘመልከት ሰብኣዊ ፀብጻባት ምቕራብ ዝጀመረሉን ስለ ዝኾነ ፍሉይ ተገዳስነት ከም ዘድለዮ እውን ጠቒሰን። ኣብ ርእሲ እዚ እቲ ካብ ኤርትራ ወፃኢ ብደገፍቲ ህግደፍ ኣብ ልዕሊ ናይ ለውጢ ተቓለስቲ ዝካየድ ዘሎ ስግረደባዊ ፀቕጢ እውን ኣብቲ መጻኢ ዓመታዊ ጉባኤ ሰብኣዊ መሰል ክዝረበሉ በተን ማሕበራት መፀዋዕታ ምቕራቡ ተሓቢሩ። ምዚ ብዝተተሓዘ እቲ ብዘይ መንግስታዊ ትካላት ዝቐረበ መፀዋዕታ ኣብ ኤርትራ ይፍፀሙ ካብ ዘለዉ ገሰታት ሰብኣዊ መሰላት ነቶም ቀንዲ ቀንዲ ኣብቲ መፀዋዕታ ኣስፊሩሎ።
ኣብ ሱዳን ንመሰል ደቂ ኣንስትዮ ዝሕለቕ ኣካል መፀዋዕታ ኣቕሪቡ እስትራቴጂካዊ ተበግሶ ንመሰል ደቂ ኣንስትዮ ቀርኒ ኣፍሪቃ ዝተባህለ ሱዳናዊ ትካል ውድብ ምንቅስቓስ ህዝባዊ ሓርነት ሰሜን ቅድሚ ሓደ ወርሒ ንዝኣሰራ ሰራሕተኛ ውድብ ሕቡራት ሃገራትን ነጣፊትን ንኽፈትሓ መፀዋዕታ ምቕራቡ ሱዳን ትሪቡን ሓቢራ እታ ነጅዋ ሙሳ ካዩንዳ ዝተባህለት ሱዳናዊት ነጣፊት ኣብ ወርሒ መያዝያ 226 ኣብ ግዛኣት ኑባ ኣቶራ ኣብ ዝተባህለ ምንቅስቓስ ህዝባዊ ሓርነት ሰሜን ዝመሓደር ፍሉይ ቦታ እያ ተኣሲራ ድሕሪኡ ከዓ ናብ ማእከላይ ቦታ ናይቲ ምንቅስቓስ ካዩዳ ከም ዝተመሓላለፈት እቲ ተሓላቒ ኣካል ኣፍሊጡ እቲ ንመሰል ደቂ ኣንስትዮ ዝጣበቕ ኣካል እታ ግዳይ ብቕልጡፍን ብዘይቅድመ ኩነትን ንኽትፍታሕ ነቲ ብዓብድልዓዚዝ ኣልሂብሉ ዝምራሕ መሪሕነት ናይቲ ህዝባዊ ምንቅስቓስ ኣተሓሳሲቡ ናይታ ግዳይ ቤተሰብ ብወገኖም ናይ ጥዕና ጸገም ከም ዘለዋ ክጠቕሱ እንከለዉ ከም ቤተ ክርስቲያን ጎቦታት ኑባ ዝኣመሰሉ ሃይማኖታዊ ትካላት ከዓ ብኣካል ክርእዋ ፈቲኖም ከም ዝተኸልከሉ ምቅልዖም ኣብቲ ዜና ሰፊሩ እቲ ነታ ሰራሕተኛ ውድብ ሕቡራት ሃገራትን ነጣፊትን ዝኣሰራ ምንቅስቓስ ንህዝባዊ ሓርነት ሰሜን ብስፍሓት ኣብ ደቡባዊ ኮርድፋንን ግዛኣት ብሉ ናይልን ዝንቀሳቐስ ኮይኑ ኣብዚ እዋንዚ ታእሲስ ኣብ ዝበሃል መድረኽ ምስቲ ብጀነራል ዳጋሎ ዝምራሕ ተወርዋሪ ሓይሊ ሱዳን ኣብ ምሕዝነት ኣትዩ ኣንጻርቲ ብጀነራል ኣልቡርሃን ዝምራሕ ሓይሊ ዝዋጋእ ዘሎ እዩ እታ ግዳይ ዝተኣስረትሉ ምኽንያት ኣብ መንጎ ዓሌታት ዝተፈጥረ ጐንፂ ንምፍታሕ ዝኽእል ሽምግልና ስለ ዘካየደት ምዃኑ እውን ተጠቒሱ ካዩንዳ ኣብ ከባቢ ኑባ ንነዊሕ ግዜ ጽንሐትን ኣብ ሰብኣዊ መሰላትን ስራሓት ዳግመ ህንፃን ብዓብዪ ከዓ ኣብ ምሕላቕ መሰላት ደቂ ኣንስትዮ ዝጸንሓ ልሉይ ግደ ብብዙሓት እትፍለጥን ባእታ ምዃና እቲ ዜና ብተወሳኺ ሓቢሩ ጉዳይ ሱዳን ኣብዚ እዋን እዚ ብውሽጣዊ ሕድሕድ ውግእ ኮነ ግዳማዊ ተጽዕኖታትን ኢዳእታውነትን ኣብ ኣዝዩ ንቐርኒ ኣፍሪቃን እውን ዘስግእ ኩነታት ወዲቑ ዘሎ እዩ ክቡራት ሰማዕትና ናይ ሎም ዜናና ኣብዚ ፈጺምና ኣለና ንምክትታልኩም እናመስገና ምስ ቀጻሊ መደባትና ንሓድገኩም ሰናይ ምክትታል

ካብ ውግእ ተረባሒ ከም ዘይኮነ ልኡላውነቱ ናይ ህልውንኡ ቐይሕ መስመር ምዃኑን ምስ ጐርባብቲ ህዝብታት ጽልኢ ከም ዘይብሉን ዘንጸባርቕ ክኸውን ይግብኦ። ካብ ኤርትራ ወጻኢ ሓሳብካ ናይ ምግላጽ ዝምድናዊ ነጻነት ኣብ ዘለወን ዝተፈላለያ ሃገራት ዝነብሩ ኤርትራውያን ብሓፈሻ ኵሎም ደለይቲ ለውጥን ፍትሕን ድማ ብፍላይ ብዝተፈላለዩ መልክዓት ዝተወደቡ ወገናት ዝያዳ ሓላፍነት ከም ዘለዎም ኣብዚ ወሳኒ እዋን ዳግማይ ክስተውዕሉሉን ሓላፍነት ክወስድሉን ናይ ግድን እዩ። ባህ ግን ድልየትን ናይዞም ኣብ ወጻኢ ዘለዎ ኤርትራውያን ካብ ናይቲ ኣብ ሃገሩ ዝያዳ ዝጭነቕን ዝሳቐን ዘሎ ወገኖም ዝተፈለየ ኸም ዘይከውን ከዓ ርዱእ እዩ። ብኽንድኡ ደረጃ ክተኣሳሰሩን ክናበቡን ከዓ ካልእ መተካእታ ዘይብሉ ናይ ዓወቶም ረቋሒ እዩ። ኤርትራዊ ሓይልታት ለውጢ ኣብ ቅድሚኦም ብዙሕ ዕማም ከም ዝጽበዮም ዘይስሓት ኮይኑ ከምቲ እንተ ክምብርኩት ዘይክምብርኩት ኣማይ ንብጻሕ ዝበሃል ነቲ ኽሳብ ሕጂ ዘይዕወትዎ ምፍጣር ሓቢርካ መቃለሲ መድረኽ ቀዳምነት ሂቦም ክረጋግጽዎ ተገቲሩ ዝጽበዮም ዘሎ ግዜ ዘይህብ ዕማም እዩ። እዚ ሰጊርካዮ ዘይትሓልፍ ወሳነ ዓቕምኻ ናይ ምውህሃድ ናይ ሓባር ኣጀንዳ እዩ። ዝተባህለ እንተ ተባህለ ነዚ ዘይተሰግረ ዘሎ ብድሆ ጐሲኻ ካልእ መዐወቲ ሸቶኻ ኣቋራጭ መተካእታ መገዲ ኸም ዘየለ ናይ ክሳብ ሎሚ ተመክሮና መወከሲና እዩ። ኣብዚ ብሓባር ኣሰሊፉን ዓቕምኻ ዋሂዱን ዝዕውት መድረኽ ንምብጻሕ ክኽፈል ዝግብኦ ዋጋ ክኸፍል ቅሩብ ዘይኮነ ወገን ምእንቲ ህዝቢ ኤርትራ ዝገብሮ ቓልሲ ኣብ ውፅኢት ክበጽሕ ከም ዘይክእል ክርዳእ ወሳኒ እዩ። እቲ ናይ ግድን ክምስረት ኣለዎ እንብሎ ዘለና ናይ ሓባር መድረኽ ምእንቲ ምዕቃብ ልኡላውነት ሃገርን ምውጋድ ህግደፍን ናይ እንገብሮ ቃልሲ መሳርሒ ጥራይ ዘይኮነ ናይ መጻኢት ሕገ መንግስታዊትን ዲሞክራስያዊትን ኤርትራ ባይታ ዘጣጥሕ እውን እዩ። እዚ ንርከበሉ ዘለና እዋን በይናዊ ኣካይዳ ውሕስነት ከም ዘይብሉ ዝተገንዘቡ ሓይልታትን መንግስታትን መኻይዲ ንኽረኽቡ ክሳብ ርሑቕ ከይዶም ዝጸዋውዕሉ ዘለዉ እዩ። ክሳብ ክንዲዚ ንናይ ሓባር ረብሓ መኻይዲ ንምርካብ ወሳኒ ኣብ ዝኾነሉ እቶም ካብ ዝፈላለየና ዘሰማምዓና ዝበዝሕ ሓይልታት ለውጢ ኤርትራ ብፅፅ ዘይምጽውዋዕና ድኽመትና ዘመልክት ካብ ምዃን ሓሊፉ ካልእ ትርጉም ዘለዎ ኣይኮነን። ምእንቲ እዚዩ ኸዓ እቲ ኣብ ጸቢብ ተሓጺርና ከይንተርፍ ብዛዕባ ኣህጉራውን ዞባውን ፖለቲካዊ ኣሰላልፋ ምክትታልና ኣቦትኡ ኾይኑ ከም ሓይልታት ለውጢ ኤርትራ ዝያዳ ውሽጥና ምድህሳስ ንኽንክእል እስከ ብዛዕባናኸ ንዘራረብ ምባል እዋናዊ መጸዋዕታ ዝኸውን

ዝኸበርክንን ዝኸበርኩምን ሰማዕትና ካብ ዝቐጺልና ንቓልሲ ኣካል መነባብሮኻ ጌርካ ምውሳድ ብዝብል ኣርእስቲ ብቤት ፅሕፈ ዜና ሰልፊ ዲሞክራሲ ህዝቢ ኤርትራ ዝተዳለወ ናይ ሎሚ ሓተታና እንሆ ንቕርብ። ደቂ ሰባት ኣብ ህይወቶም ብዙሕ መልክዓት ዘለዎ ዕማማት እዮም ዘሰላስሉ። ኣብ ኩልቲ ዕማማቶም ዕዉታት ዝኾኑ ኸዓ እቶም ነቲ ዘለዎም ጸጋን ዓቕምን ናብቲ ዝተበገሱሉ ዕማማት ብግቡእ ሰሊዖም ዘተግብሩ እዮም። ኣብዚ እዋን እዚ ንሓደ ኤርትራዊ ኣብ ቅድሚኡ ካብ ዘለዉ ብዙሓት ዕማማት እቶም ቀንዲ መነባብሮኻ ምምራሕን ምእንቲ ራህዋን ፍትሕን ኤርትራን ህዝባን ምቅላስን እዮም። እዞም ክልተ ዕማማት ነናቶም ዝርዝር ትሕዝቶ ኸም ዘለዎም ፍሉጥ እዩ። መነባብሮ ምምራሕ ክብሃል እንከሎ እኳ ዝርዝሩን ምትእስሳሩን ሰፊሕ ኮይኑ ካብ ውልቀ ክሳብ ስድራ ቤት ዝተኣሳሰረ እዩ። እዞም ዓበይቲ ማሕበራውን ሃገራውን ዕማማት ነቲ ሓደ ሒዝካ ነቲ ኻልእን ገዲፍካ ኣይኮኑን ዝሳለጡ። ነቲ ሓደ ጥራይ ሒዝካ ምኻድ ኣብ ምፍጻሙ ኣድማዒ ተራኳ እንተለዎ ኣብቲ ኻልእ ዝፈጥሮ ብኩራትን ሃጓፍን ግን ሃሳይ እዩ። ስለዚ ክልቲኦም ኣሳንዮም ዝኸድሉ ኩነታት ምጥጣሕ ናይ ግድን ይኸውን። ኣብዚ ኸኣዩ እቲ ውሕልነትን ሓላፍነትን ዘድሊ እቲ ኣብ መንጎኦም ዘሎ ሓፈሻዊ ምምጥጣን ሓንሳብ ምስ ተሳእለ ከም ዘለዎ ዝነብር ስለ ዘይኮነ ድማ ምስ ባዕላዊ ኩነታት ኮነ ግዳማዊ ሓጐፅጐፅ ወይ ከባብያዊ ኩነታት እንዳተኸለሰ ዝቕጽል እዩ። ንኣብነት ኣብ ግዜ ቓልሲ ምእንቲ ነጻነትን ልኡላውነትን ኤርትራ ዝነበረን ሎሚ ምእንቲ ዲሞክራስን ፍትሕን ዝካየድ ዘሎን ቓልሲ ነናቶም ኣሰራርዓን ኣተሓሕዛን ነይርዎምን ኣለዎምን። ሎሚ በቲ ናይ ቀደም ዝነበረ ተሳትፎ ኣብ ቃልሲ ኣተሓሕዛ ንኺድ እንተዝበሃል ኣጸጋሚ ምኾነ። ምዝ ዅሉ ግና ቃልሲ ቀደም ይኹን ሎሚ ቅርውነት፣ ተወፋይነት፣ ህዝባውነት፣ ሓልዮትን ኣብዝሓዝካዮ ዕማም ቀጻልነትን ዝሓትት እዩ። ኣብ ሃገራዊ ቐልሲ ኾነ ኣብ ምምራሕ መነባብሮ ዓቕምና ኣካዊና ክልቲኡ ከነዐውት ክንጽዕር ኣለና ክንብል እንከለና እቲ ዓቕሚ ፍልጠት ተመክሮን ገንዘብን ካልእ ንብረትን ከምኡውን ግዜ ዘጠቓልል ምዃኑ ግንዛበ የድሊ። እዚ ዓቕሚ እዚ ካብ ሰብ ናብ ሰብ ከም ዝፈላለ ፍሉጥ እዩ። ዕምቆት ትምህርቲ ውህሉል ተመክሮን ንዋታዊ ሃብትን ነቲ ፍልሊ ካብ ዘጉልሑ ረቑሒታት እዮም። ብፍላይ ኣብቲ ምእንቲ ህዝብን ሃገርን ብሓባር ነካይዶ ቓልሲ ኸነድምዕ እንኽእል ብናይ ውሱናት ሰብ በሪኽ ጸጋን ዓቕምን ተሳትፎ ጥራይን ዘይኮነ ካብ ዝለዓለ ኽሳብ ዝተሓተ ናይ ኩሉብቲ ውፅኢት ረብሓ ዘለዎ ቅዱስ ዓቕምታት ብሓባር ክዋሳ እንተኽኢሉ ጥራይ እዩ። ናይ ካልኦት ዓቕሚ ኣነኣኢስካ በይነይ ኢልካ ምንያት ግና በይንኻዩ ዘትርፍ። ብሓባር ማለት በበይኑ ኩሉ መዳያዊ ባህርያት ምስ ዘለዎም ብዙሓት ኮንካ ምቅላስ ማለት ስለ ዝኾነ ካብቲ በበይንኻ ኮንካ መነባብሮኻ ንምስዓር ዝግበር ቃልሲ ዝኸበደ እዩ። ንብዙሕ ድልየታት ትጽቢትን ዓቕምታትን ከም ዘሳኒ ጌርካ ምውዳዱ ስለ ዘድሊ እቲ ኣጀንዳውን ቤተ ሰባዊ ዘይኮነስ ገዚፍን ሃገራውን ስለ ዝኾነ ሎሚ ኣብ ቅድሚ ዅሉ ቅዱስ ኤርትራዊ ተገቲሩ ዘሎ ህዝብን ሃገርን ናይ ምድሓንን ቀጻልነቶም ናይ ምዕቃብን ወሳኒ መድረኽ እዚ ሓደን ናብ ቃልሲ ክስሕብ ሓደ ድማ ናቱ ምኽንያታት እናቕረበ ካብቲ ቓልሲ ክርሕቕ ምውጣጥ ክርአ ዝግባእ እኳ እንተዘይኮነ የለን ክብሃል ግን ኣይከኣልን እዩ።
እቲ ናብዚ ቓልሲ ዝውጥጥ ዕላምኡን ድልየቱን ፍሉጥ ስለ ዝኾነ ብዛዕባኡ ምዝርዛር ኣድላዪ ኣይመስለናን። እቲ ጸገም ናይ ኵልና፣ እቲ ዕማም ብዅልና፣ እቲ ውጽኢቱ ድማ ንረብሓ ዅልና ኣብ ዝብል ዝጠቓለል ድማ እዩ። እቲ ናብቲ ካልእ ገጽ ዝስሕብ ወገን ግና ምኽንያታቱ ብዙሕ እዩ። ኣብቲ ዝካየድ ዘሎ ቓልሲ ትስፉው ዘይምዃን፣ ኣብቲ ውዱብ ቃልሲ ምስ ዘለዎ ወገናት ዘይምስናይ፣ ብዓብኡ ድማ ንመነባብሮኻ ምቕዳም ካብ ዝረኣዩ ልሙዳት ምኽንያታት እዮም። እቲ ኤርትራ ጽቡቕ ስለ ዘላ ምእንቲ ለውጢ ቓልሲ ኣየድልን እዩ ዝብል ዕባራ ምኽንያት እኳ ሎምስ ካብ ዕዳጋ ወፂኢ እዩ። እዞም ምኽንያታት ስለምንታይ ከም ምኽንያት መርሓቒ ካብ ቃልሲ ይቐርቡ እኳ ተዘይተባህለ፣ ቅርብነትን ሓልዮትን እንተሃልዩ ግና ክስገሩ ዘይክእሉ ይኮኑን። ምናዳ ምናዳ ነቲ ዘይከኣል ዝመስል ክኽእል እየ ኢሉ ዘንቀደ ኒሕ እንተልዩ፣ ዝያዳ ዅሉ ኸዓ ነቲ ዘለካ ካብ ጒልበትን ፍልጠትን ጀሚሩ ክሳብ ንዋትን ግዜን ዝምጠጥ ጸጋታትካ ብውሕሉል ኣገባብ ክትስልዖ ምብቃዕ የድሊ። እዚ ኽበሃል እንከሎ ግና ካብቲ ትብህጎ ኣዝዩ ጥጡሕ መነባብሮ፣ ካብቲ ዘገላብጥ ሰፊሕ ግዜ፣ ካብቲ ከምዚ ጥራይ ክኸውን ነይርዎ እትብሎ ውልቃዊ ስምዒት ቁሩብ ኣይወስደልካን እዩ ማለት ኣይኮነን እሞ ሃየ ደኣ ንዅሉ ትሕዝቶታትና ኣዛሚድና ብሓባር ራህዋን ፍትሕን ንምርግጋጽ ንሰጉም።

ዝኸበርኩም ሰማዕትና ናይ ሎም መደብና ኣብዚ ተዚምና ኣለና ዝመፅእ ሓሙስ ብኻልእ መደብ ክሳብ ንረኸብ ድሓንቀኒዩ እናበልና ብዛ ትስዕብ ሙዚቃ ንሰናበተኩም ሰናይ ቀናይ